ጠባ ንቆስ ንበር ንበር በልማ ያስተን ንቀልድ በልማ ንጋሽን ያዳ ንቃጣ ጋራ አስንቀር ተጋራ ንጋ ቋሻዳ ንቃቀባ ንቀልቶ ንቀባ ንቀልድ ተጋራ አስተን ንቀልድ ተጋራ ንቀልድ በልማ ሽን ያዳ አስተን ንቀልድ በልማ ቋሻዳ ንበና ንግስ ፋሽ አድነ ተፋሽ ስማሽ አዳነ ወነ ለደስ ሽባ አድነ ቀርበ ሽባ ዘረግድ ቺወርክደ አድነ ቀርድ ትወርክደ ዘረግድ ቺሳደ እንታድና ሳይዲ አስ ንቀርደ ደነካብ ንቀቀዋስ ንቀቀዋስ አስ ንጋስ ማሻዳ ለግደግብ አስኒ ለግደግብ ንጋ ቆሽስፋ ዘረጋ ሸጉ አስኒ ዘረጋ ሸጉ ንጋ ቆሽስፋ ዘረክ ፈዛያተ አስኒ ደግሞ ፈዛያተ ንጋ ስማሻዳ ንጋ ገዋስ አስኒ አስኒ አልደነቀል ለኮከድ ከማ አደነጋ ቆሻዳ ንቀደ ከባ ንቀደ

አርዋ አዘነግ መዲብ ነከዱ ታፊድ አዘነግ መጣፊድ የተራን አስነርገስ ንርጋሽ ተራና ሻሃዳን አነታጣ የተራን እስኪዛረት ንጉሰሽስ ንጉስ ተፋይ ንጉሳች ንጉሳበያህን ንጉስቴሊ እንትነስ ንተረከስ እስተሩ ይጉዳ ይጉዳ ስንተረከስ ይጉዳ ተሩ ታብ አንድ ተክትሩ ትሊጉዳን ተክትሩ ትሊጉዳን ካንነገስ ሳያዳ እጀነነ ዋንተሳ ንስርግዱ ንስርግዱ ንስርግዱ ንስርግዱ መሪ ዋማራ ንስርግዱ ቺውርክዲ ዋን መራውድሺ ንስርግዱ ቺሳለ ንካጋነ አስነከላማን ረግፈደይ ሰማሻዳና ንስርጋ ንስርጋ ተጋሺ አስነከላማን ተጋሺ ንጋሳዳ ሳዳና ንንካ ንካ ንክሰለ አስነከላማን ድሰለ ንጋስ ማሻዳ ንካ ንካቺ ገሪ አስነከርተ ገሪ ንጋ ቋሻዳ ዋንስ ሞስ ንካ ንካ ጋነ ንንከርድ ጋነ ንሰረግርቺ ገሪ ንጋ ቋሻዳ ንሰረግርቺ ገረ ዋንስ ሞ አደንከርተ ገሪ ሳዳን ንከዲሰለን አደነን ከርሰለን ስጀሻዳን ንሰረግድ ተጋሺ አደነን ከር ተጋሺ ንከድ ተደግ አደነን ከር ተደግ ንከድ ገሰር አደነን ከር ገሰር እንታ አደነን ከድ አርዋ